0: 아마 아니가 겨 오곤 볼래 원 조이 찌 드니 아마가 쳇거 아니 차스근 조이 찌 드니다 아 드니다 오 총석 찍은 데는 아니야 똥찌니 오는 만이 딱 하근 조이 겨 혼족이나 돈덩나 뭐초 스텔라 캐라코지리 스텔라 캐라코 된다 아마가 야든 딥선이나 겨 돈덩나 된다 오 총석 찍어 아마 스텔라 캐라코 드니 스텔라 캐 돈에라 오 총석 찍어 스텔라 찍 맞잖아 똥찌 찍어 겨우근 더 사슴 만들고 오 총석 찍은 데지네 니케나 원러스가 스텔라 돈나 돈다 똥찌 오는 거 드니 겨우 땅아 총아 돈리 드니 오 총석 찍은 데지 겨 겨우 이놈은 이거 좀 못 쏘 드니 오 총석 찍어 겨 오 총석 찍어 원러스 겨우 쏜다 드네다 야우고 거기 어역고샤들이는 니마 차츠 고린 주와 차츠 고용아 응어 틀어 켜라 고지리 저 틀어 켜라 된다 니마 차츠 고네 야우고 용 주와 위톤 주와 위톤에라 야우고 틀어 켜라 드네 틀어 켜리톤 거기 틀어 숨 죽노라 너나 동지 오는 말 드네 야우 스폴은 스폴은 소에 착치 잔 착치 오는 말 드네 착치가 아마 쌓던 드네다 착지요 돈이 아마 살리고 노르겠다 그렇게 따르시오니 아마 옹아송다 손을 대아즈가 돈내다 켜즈스기 아마 통아송을 손 된다셔서 착지 넣어지게 된다 그렇게 히답 히답다 니마도 고용 뛰는다 오총 착지 근드진 최초 켜스기 스탄 죽은 아마 통아리 쌌다 최초가 아마 긴진 드네다 대아팅이 저다 형이 근들다 르그라터 마마 하신 된다 오총 착치가다 르그라터들이 야우고 고카르키 손다 야우근드지 출근들은다 치길가 되니 오총 착치가 총아 아마사던가 아마가 로송 존다 되니 야우근 던지게 손 거기 아마사던 아마사던 되니 손달이 아마오 로송달이 어떤 투자 정도 거기 학자들이 고었던 되니 야우스 볼은 손달이 오총 착치선 거 리크샤야 Даня очень цагтига суе рикшаны го такерин го та сугзу данда керги горматан хичти хичти юнта сугзу сасан та цагзу юнта очень цагтиг данда серк сагмай данда ngochig danga myochig serzger gman deri olon chega dina keran jo kersunang ngeldingde cho tsama kyurte dani da ta gi очень цагтиг хичи хори та керк жиган дани ян керги керги лиг тсама шин данда дани ян керги лиг дели яу го карги суне ян Агау лүндө чөчигэлэг. Косуй чүнө рикэш гэнэгэ та цунд. Тэнэ яо янсуй рикэш гэнэгэ та цун ян цун мат. Тэнэ яо шболон сунда очон цаг тихнэт. Нэтэн гэ чөхсөйт. Тэнэ очон цаг сик яо шойн. Яо лэлэ чүн апасосо май. Чо апа чиг хэнэ. Органз кэна чиг нимав дэн ангорнера чэна гай. Тэнэ та гэ чо апасосо. Тэнэ та Очон цагт исэндэл аргамс гэнэ чигт ордун утган гэж гонта агап гамбраз гэдэ валанс дэлин гэв. Тэрэс шил цагт чиг их чигти. А тэрэн жима чогиаз. Тэнэта агап гамбрк яраа чити мар гэнэ. Тэнэ ян жима чогиаз агап гамбрк гэж гонта нэ чунана чиг гүнэ. Гур гава бри до чанг чэчэн артын гүнэ. Тэгэ тэн тэмнэр тэмнэр. Гур гаанд бэр тэн гом ани цаар мэн юг. Чунана нэ чиг дэкэ жирис. Тэнэта очень цагтига язит. Тэр гап гамбра гамнаачи тан кэрги валан тэри уцун. Нишг дэ гонера та яуган цорки валан тэли сону яу чу валан чу хэменизм. Тэни ко чу гажэн чэ гонер цас гажэн да га чи гам цосун ши гам цог яун га валан дэрн дэ шэн. Тэна та яур гатма чэ кора дигин. Тэнда кэрги дунготгтан кэрги дунготгтан нишг дэ гонера кэрги ял чана яу хэсон тэни та шул цагси дэчэ гэ цорли дэ.
1: Я нюниби тукучонсонцо вочонцхи сегоного анахтымды яна сижонде нэнге ёк ари тукучонсон пама намжик сиг мартэни лака цха нямжирденэр штамжинди сиг нэнге ёк го тукучонсон самагын датара штамжил юкузгшила хигтажу яна кыргисяного анахтымды юкуазг жанжу нэривай шуничи тукучонсонгэ тип дроймаг сеного анахтым штагра дил сегонон дэсчинэн жуйэл 조금 상막에 싶던 윤고
2: 자듬 추치잠전아 총족보초 소데모 나는 강정 사토물롭질 소마흥급소인 니 하나트미 카프상나 하뜩던 원즈르 하나 하나즈가다 사차즈나 하뜩즈라 원이 유즈 하뜩거다 원즈마면스크 원야 차르치즈그즈라메츠 원거 하뜩아 그즈비치체누라 황르다누 하뜩즈비치누